0: ጥቃት ከ50 በላይ ሰዎች ታግተው ስለመወሰዳቸው
1: ስለዚህ አሊ ዶሮ ሁሉ ጊዜ ያለበት ቦታ ላይ ዛካቢ ያው ትንሽ ቦታውን እንት ለማለት ሞክሮ ነበር ሹፌሩ ነገር ግን መኪናው በጥይት ተመተው ነውና ያሉት ሰዎች በሙሉ ይዘው ወደ በረሃ ገብተዋል።
0: በየመን በህገወጥ ሰዎች ዝውውር የተጠረጠሩ ኢትዮጵያውያን በቁጥጥር ስር ስለመዋላቸው
2: ገራጋን ከፈተኝ
3: ታጋቾቹ ምስክርነት ከመስጠታቸው ባሻገር አስተላላፊዎቹ ድርጊቱን አምነዋል።
0: እንዲሁም ሌሎች ዘገባዎችን አካተናል እንድትከታተሉን ግብዣችን ነው። በአማራና ኦሮሚያ ክልል ምርጫ ለማካሄድ 97 በመቶ አስቻይ ነው መባሉን ትብብር ለኢትዮጵያ ተቃወመ። የአራት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት ዛሬ በሰጠው ጋዜጣዊ መግለጫ ከምርጫው ጋር በተያያዘ እየተስተዋሉ ናቸው ያላቸውን ተግዳሮቶች አንስቷል። በሐረር ክልል ጀጎል ምርጫ ክልል ለሐረሪ ብሔራዊ ጉባኤ ያቀረበው እጩ በክልሉ ጠቅላይ ፍርድ ቤት ውሳኔ መታገዱን የተከሰው ትብብሩ ውሳኔውን ተችቷል። የመግለጫውን ዋናውና ይዘት በተመለከተ ለቢቢሲ አማርኛ ጭርማ አብራሪያ የሰጡት የትብብር ለኢትዮጵያ አንድነት ዋና ጸሐፊ ሚስተር ስላሴ ተምራት ማብራሪያቸውን የጀመሩት በአማራና በኦሮሚያ ክልሎች የተንቀሳቀሰው ቡድን ያቀረበውን ሪፖርት በተመለከተ ለተጠየቁት ጥያቄ ምላሽ በመስጠት ነው።
4: ከአስቻይነት ጋር በተያያዘ አስቻይ ሁኔታዎች እንደሌሉ በተደጋጋሚ ሲገልጽ ነበረ። ከአማራ ክልል ጋርም ደግሞ በተያያዘ የጥናቱም አንዱ አካል አማራ ክልል ስለነበረ እኛ አባላቶቻችን ከሚነግሩን ከምናውቀውና መሬት ላይ ካለው ሀቅ አንጻር በአማራ ክልል ውስጥ ይፋ የፖለቲካ እንቅስቃሴዎችን ከማድረግ መቆጠባችንን በመግለጫ ጭምር አሳውቀናል። ከዚህ ቀደም አሁን ላይ እንግዲህ የጥናት ቡድን እኛ አጥኚ ቡድን ሲቋቋም ፓርቲዎችም ሰዎችን እንዲልኩ ተጠይቀው ነበረ። ይላክናቸው ሰዎች አሉ። ምናልባት ቢመጣ አንድ ወር ቢሆነው ነው። የጥናት ተጠንቶ ከመጣ በኋላ ደግሞ ውይይቶች ተደርገው ሪፖርቶች ተሰርተው አጠቃላይ ሁኔታውን ደግሞ ካወቅን ወደ ማክሲመም አንድ ሳምንት ይመስለኛል የሚሆነው። ስለዚህ አሁን ላይ እንግዲህ በተለይ በመግለጫችን ላይ እንደገለጽ ነው በቤኒሻንጉል ጉሙዝ የተንቀሳቀሰው ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት የተውጣጣው ቡድን በተለይ በደቡብ እና በቤኒሻንጉል የነበረው ቡድን በአንጻራዊነት የተሻለ ሪፖርትና እውነታው ጋር የተቀራረበ ሪፖርት ማቅረቡን ለመመልከት ችለናል። ነገር ግን በኦሮሚያና በአማራ ክልሎች ላይ የተንቀሳቀሰው ቡድን 97% አስቻይ ሁኔታ አለ የሚል ሪፖርት አቅርቧል። ይሄ እንዳልኩ ከዚህ ቀደም እኛም ስንናገረው ከነበረው መሬት ላይ ካለው ሀቅ ጋር በጣም የሰማይና የምድር ልዩነት አለው ብለን እና እውነታውን ያገናዘበ አይደለም ከእውነታ በጣም የራቀ ነው ብለን እናምናለን። በተለይ በአማራ ክልል ሙሉ በሙሉ ሊባል በሚችል ደረጃ አስቻይነት የለም ብለን ነው የምናምነው። መሬት ላይ ያለው እውነታ የሚያሳየን እሱ ነው። በኦሮሚያ ክልልም ከፊሉ እንዲሁም ደግሞ ወይም ከዋና ከተሞች ውጭ ሊባል የሚችለው ብቻ ነው አስቻይ ሁኔታ አለ ተብሎ የሚታሰበው እና ይህ በሆነበት ሁኔታ 97% አስቻይ ሁኔታ አለ ብሎ የቀረበው ሪፖርት ስህተት መሆኑን ቦርዱም ህዝቡም እንዳይቀበለው እና ጥናቱ ውድቅ እንዲደረግ ነው በመግለጫችን ላይ ጥሪ ያስተላለፍ ነው።
5: ምናልባት ጥናቱን ባደረገው ቡድን ውስጥ የእናንተ ፓርቲ ተወካይ የለበትም ነበር?
4: በአማራ ክልል ላይ እንግዲህ ከተላኩ ሰዎች ውስጥ እኛ ፓርቲ አባል እናለበት አውቃለሁ። ነገር ግን አንዳንድ ሰዎች ደግሞ የግለሰብ አቋማቸውን የሚያንጸባርቁበት ሁኔታ ይኖራል። እንደ ትብብር ግን ይህንን የጥናት እንትን ሪፖርት ሲፈረምም እንደገና ደግሞ ይፋ ከተደረገኛ ካወቅ ነው በኋላ ፍጹም የማንቀበለው መሆኑን ይገለጽ ነው።
5: ቦርዱ አሳውቋል የጥናቱን ውጤት በተመለከተ ለፓርቲዎች የላከው ነገር ወይም አወያይቷቸዋል?
4: እኔ እስካለኝ መረጃ ድረስ እንግዲህ ፓርቲው ዋና ጸሐፊ ነኝ ከሄዱት ቡድን ወይም የቅንጅቱ ማለት ነው ጥናት ቡድን ላይ ተመድበው ከሄዱት ሰዎች ውጪ ሄደን መወያየታችንን የማቆም መረጃ የለም።
5: ሌላው ጉዳይ መግለጫችሁ ውስጥ ከተካተተው ውስጥ ሐረር ክልል ላይ በጀጎል ይመስለኛል እጩ ከማቅረብ ጋር በተያያዘ የገጠማችሁ ጉዳይም እንዳለ አንስታችኋልና ምንድነው የተከሰተው ሐረር ክልል ላይ?
4: እንግዲህ ሐረሬ ካልሆኑ መወዳደር አይችሉም የሚል ነው የፍርድ ቤትም በፍርድ ቤትም ታይቶ ነው ጉዳዩ የፍርድ ቤት ትዕዛዝ የመጣው። ሐረሪ ሊቀበል ለመሆን የክልሉ ህገ መንግስት ሐረሬ መሆን አለባቸው ይላል። ነገር ግን ያንን እኛ የምንቀበለው አይደለም። በህገ መንግስታችን ላይ በዋናው ህገ መንግስት ላይ እንደምታውቀው ማንኛውም ዜጋ ኢትዮጵያዊ ዜጋ የመምረጥና የመመረጥ መብት አለው ይላል። ስለዚህ በሀገሪቱ ውስጥ የሚወጡ አጠቃላይ ህጎች ከህገ መንግስቱ የማይቃረኑ መሆን አለባቸው። ከተቃረኑ ግን ስራ ላይ መዋል የሌለባቸው እንደሆነ በግልጽ የተደነገገ ነገር ጉዳይ ነው እና ይሄ ለኛ አንዱ

0: የትግላችን ደግሞ መንገድ ነው። እንግዲህ እዛው ላይ እንደጠቀስነው ጥቁር በጥቁር ላይ ፈጸመው የአፓርታይድ ማሳያ ተደርጎ የሚወሰድ ነው ብለናል እና በትክክልም አንዱ የትግላችን መንገድ ይሄ ሰውዬ ወይም ያቀረብነው እጩ ኢትዮጵያዊ ነው። በኢትዮጵያዊነቱ እዛ ላይ የመወዳደር መብት አለው ብለን እናምናለን። ህገ መንግስቱን በግልጽ የሚደነግገው እሱን ነው። ከህገ መንግስቱ የሚቃረኑ ህጎች ተቀባይነት ሊኖራቸው አይገባም። እንዳልኩ ደግሞ ኢትዮጵያዊ በየትኛውም ቦታ እንደ ኢትዮጵያዊ መታየት የመቆጠር መብት አለው እና ይህንንም አንዱ የትግላችን መንገድም እንደሆነ ደግሞ እዛው ላይ ገልጸናል።
1: የተከለከለባችሁ እጩ ለክልሉ ምክር ቤት ወይም ደግሞ ለሀረሪ ሊግ የቀረበ ነው ወይስ
0: ልክ ነ
1: እንጂ ለህዝብ ተወካዮች ምክር ቤት አይደለም?
0: ለተወካዮች ምክር ቤት አይደለም።
1: ለተወካዮች ምክር ቤት ሲያቀርባችሁት እጩ አለ? ክልሉ ላይ
0: በሀረሪ ከተማ ያቀረብናቸው እጩዎች አሉ በሀረሪ ክልል። ነገር ግን ከምርጫ ቦርድ እዛው ላይ ምናልባት ከርዕስ ካልወጣሁበት እዛው ላይ የመግለጫችን ላይ ከሲስተም ጋር በተያያዘ ያቀረብናቸው እንትኖች አሉ በምርጫ ወቅቱ የታዩ ተግዳሮቶች እና ችግሮች ብለን ሲስተሙ ላይ በእርግጥም ለምሳሌ ለምርጫ ቦርድ የትብብር ለኢትዮጵያ አንድነት እና አስፋርት ወደ ትብብሩ እንዲመለስ ከመፈቀዱ በፊት ከ1200 በላይ እጩዎችን በማኑዋል አስገብተናል። የተሟላ መረጃ ያላቸው እጩዎችን እና ፓርቲም ከዛ በላይ ወደዛው እንትን የራሱን የፓርቲ ነው አስገብቶ ነበር። ስለዚህ ቁጥሩ ከ1500 የሚያንስ አይደለም እንደ ትብብር እና ፓርቲ ጋር ተደምሮ ያለን ማለት ነው። ነገር ግን በምዝገባ ወቅት የተለያዩ ክሎች አጋጥመው ነበር እና አብዛኛውን እንደውም ቦታ ላይ ማን ተመዘገበ ማን ቀረ የሚለውን ወይም ማን እንትን ጋር ገባ ማን እንትን ጋር ወጣ የሚለውን እስከማናቅ ድረስ በጣም እስኪምታታ ድረስ በጣም ችግሮች ነበሩ። በመቶዎች የሚቆጠሩ እጩዎችም የተሟላ መረጃ ያላቸው እጩዎች ሳይመዘገቡ ቀርተዋል። በእርግጥ ቦርዱ እናት ፓርቲ በመመለስ በኩልና ከዛ ደግሞ እናት ፓርቲ ከተመለሰን በኋላ ያለውን የምዝገባ ሂደት በጣም ብዙ ትብብሮችን ያደረገ ቢሆንም ሲስተሙ እንደምታውቀው አዲስ ነው ለእኛም ለቦርዱም እና በጣም የሲስተም ህጸጾች ነበሩበት። ለምሳሌ አንዳንድ የምርጫ ክልሎች ላይ 16 እጩዎች ማቅረብ እያለብን 16 እጩዎችም እያሉ ነገር ግን 6 ወይም 7 ከመዘገብን በኋላ ሞልቷል የሚልበት ሁኔታዎች አሉ። በዛ ሂደት ውስጥ ከመቶዎች በላይ የሚሆኑ እጩዎች እንደ ሳይመዘገቡ ቀርተዋል የተሟላ መረጃ ያላቸው እና ከዚህ በኋላ ይህንን ሲስተም በየትኛውም ምርጫ ላይ ስራ ላይ እንዳይውል ጭምር አድርገናል። ስለዚህ አሁን ከሀረሪው ጋር በተያያዘ በጣም ብዙ እጩዎችን በማኗን ያስገባናቸው የተሟላ መረጃ ያላቸው ነገር ግን በሲስተም ግድፈት ምክንያት በሁሉም ክልሎች ያስተመዘገቡ እጩዎች አሉ።
1: ምናልባት ግን አሁን የሀረር ክልልን በተመለከተ ምርጫ ቦርድስ ምን የሚል ምላሽ ነው የሰጣችሁ?
0: እንዳልኩ ከምርጫ ቦርድ ጋርም በዚህ ጉዳይ ላይ እንድንተካ ጠይቆን ነበረ የሀደር የሆነ ሰው እንድንተካ። ምክንያቱም በፍርድ ቤት ትዕዛዝ መሰረት ይሄ እጩዎችን መወዳደር እንደማይችል ወደ ምርጫ ቦርድ የተላከ በመሆኑ እንድንተካ ተጠይቀን ነበር። ግን ሰዓቱ በጣም የተጣበበ እና ኦልሞስት የመጨረሻው ቀን ላይ እየተጠየቅንበት በመሆኑ ያንን ማድረግ ሳንችል ቀርተናል።
2: የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም በሀረሪ ክልል በተመሳሳይ እጩን የማገድ እርምጃ እንደተወሰደበት አመልክቷል። በፓርቲዎቹ ክስና ቅሬታ ላይ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ዛሬ ረፋድ ከአዲስ አበባ ተነስተው ወደ ደብረ ማርቆስ ሲጓዙ የነበሩ መንገደኞችን ያሳፈሩ 2 አውቶቡሶች በኦሮሚያ ክልል በተለምዶ አሊዶሮ በሚባለው አካባቢ በታጣቂዎች ጥቃት እንደተፈጸመባቸው ተገለጸ። አንደኛው አውቶቡስ በቀላል ጉዳት ጥቃቱን ማምለጥ ቢችልም የሌላኛው አውቶቡስ አሽከርካሪና 50 መንገደኞች በሙሉ በታጣቂዎች ታግተው መወሰዳቸውን ስማቸው እንዲጠቀስ ያልፈለጉ ምንጮች ለቢቢሲ ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉና የትራንስፖርት ዘርፍ ባለስልጣን ጥቃቱ ዛሬ ረፋድ 5 ሰዓት አካባቢ መፈጸሙን ተናግረዋል።
3: ከአዲስ አበባ ተነስተው እየሄደ ነበር ወደ ጎጃም ማለት ነው። ስለዚህ አሊዶሮ ሁልጊዜ ያለበት ቦታ ላይ እዛ አካባቢ ያው ትንሽ ቦታውን እንትን ለማለት ሞክሮ ነበር ሹፌሩ። ነገር ግን መኪናውን በጥይት መተው ነው እና ያሉትን ሰዎች በሙሉ ይዘው ወደ በረሃ ገብተዋል።
2: ስንት ሰዓት ላይ ነው ይሄ ጥቃቱ የተፈጸመው?
3: ኤግዛክት ሊስት ሰዓቱን አላወቅኩም። አሁን 5 ሰዓት ምናምን ነው።
2: የደረሰ ጉዳት አለ በተሳፋሪዎች ላይ በአሽከርካሪ ላይ?
3: ምንም የለንም። ሰዎቹን ይዘው እንደሄዱ ነው የተሰማው።
2: በማን ነው የተፈጸመው ጥቃቱ?
3: አናውቅም። ኖባዲ ኖስ። ያው እዛው ከሌ ነው የሚል ነገር የለም። ያው እንትን ፍለጋ ነው፣ ገንዘብ ፍለጋ ነው።
2: ምናልባት አሁን ላይ የታገቱት ሳፋሪዎች ምን ላይ እንዳሉ፣ በምን ሁኔታ ላይ እንዳሉ እስካሁን የታወቀ ነገር አለ? ገንዘብ የተጠየቀባቸው ወይ?

0: ምንም የለም። የምናውቀው ከነገ በኋላ ነው። ያው ታጋቾች ለቤተሰቦቻቸው ሲደውሉ ነው የሚታወቀው።
1: በተደጋጋሚ እንዲህ አይነት ጥቃቶች መፈጸማቸው እንደው በተለይ በትራንስፖርቱ ዘርፍ ላይ ያሳደረው ተጽዕኖ እንዲሁም በመንገደኞች ላይ የፈጠረው ስጋት ምንድን ነው?
0: ያው ያዝ ለቀቅ ስለሆነ አሁን በብዛት በአውሮፕላን ነው ሰው የሚጓዘው። አሁን ደግሞ ትንሽ ለቀቅ አለ ብለው ነው ሰው የጀመረው። ስለዚህ ያው እንደገና እንደ በፊቱ ያው በነፃ የመጓጓዝ ነፃነት የመጓጓዝን አደጋ ውስጥ እንደገና ከቶታል ማለት ነው። ስለዚህ ያው በአይደዌ የትራንስፖርት ደግሞ እንደ ህግ ደግሞ ማቆም አትችም። በኢትዮጵያ ህግ ስትራይክ አይፈቀድም። ስለዚህ አገልግሎት እየሰጠሽ እየሞትሽ እየተያዝሽ መቀጠል ነው እንግዲህ ያው መንግስት ይህን ነገር ኮንሲደር በሆነ ሰዓት ጥበቃ ይደረጋል፣ እንግዲህ ፓትሮል ይደረጋል። እንደገና ደግሞ እንዲህ አይነት ነገር ያጋጥማል። እዚች ቦታ ናት
1: ኢላማ የሚያደርጉት። የተለየ ተሽከርካሪ አለ ወይስ እንደው ያገኙትን?
0: ሞገስ ነው ያገኙትን ነው እንግዲህ አጋጠማቸው።
1: ከዚህ በፊት ስናነጋግር ሰዎችን የጸጥታ አካላት ከአዲስ አበባ ሊወጡ ሲሉ የመንገዶቹን የጸጥታ ሁኔታ ገምግመው እለፉ የሚል ትዕዛዝ እንደሚሰጧቸው ለአሽከርካሪዎች ሰምተን ነበር እና አሁን እንደዚ አይነት ትዕዛዝ ቆሟል ማለት ነው።
0: እንግዲህ አሁን ባለው ሁኔታ አላውቅም። እንግዲህ እሱ ቢኖር ይሄ ነገር ሊፈጸም ይችላል ብዬ አልገምትም። ፓትሮሊንግ ቢኖር እንግዲህ አንዳንድ ጊዜ ደግሞ ሁሌ የመጠበቁ ሁኔታ ትንሽ አሰልችም ሊሆን ይችላል ብዬ ገምታለሁ።
1: ሌላኛው ስማቸው እንዲጠቀስ ያልፈለጉ የትራንስፖርት ማህበር አመራር በበኩላቸው ኤፍኤም እና ሀበሻ በተባሉ ሁለት አውቶቡሶች ላይ ጥቃቱ መፈጸሙን አረጋግጠው ሀበሻ አውቶቡስ ተሳፋሪዎቹን ይዞ ማምለጥ ሲችል ከኋላው የነበረው ኤፍኤም አውቶቡስ ግን በተፈጸመበት ጥቃት መንገድ ስቶ ለመቆም ተገዷል ብለዋል። በዚህም አሽከርካሪውን ጨምሮ በአውቶቡስ ውስጥ የነበሩ 50 ተሳፋሪዎች በሙሉ ታግተው መወሰዳቸውን ገልጸዋል። ታግተው የተወሰዱት መንገደኞች ያሉበት ሁኔታም አይታወቅም ብለዋል። የአሁኑ የጥቃት ዓላማ ምን እንደሆነ ባይታወቅም ከዚህ ቀደም ታጣቂዎች መሰል ጥቃቶችን በመፈጸምና ተሳፋሪዎችን በማገት ከመቶ ሺዎች እስከ ሚሊዮኖች ብር ድረስ የማስለቀቂያ ገንዘብ ሲጠይቁ እንደነበር ይታወሳል። ለአሁኑ ጥቃት እስካሁን ኃላፊነቱን የወሰደ አካል የለም። ሆኖም በአካባቢው የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ታጣቂዎች በአካባቢው በተሽከርካሪዎች ላይ በሚፈጸሙ እገታዎች የሚከሰስ ሲሆን፣ ታጣቂ ቡድኑ ግን ከዚህ ቀደም በተደጋጋሚ አስተባብሏል። መንግስት በተለያዩ ጊዜያት በታጣቂ ቡድኑ ላይ እርምጃ እየወሰደ እንደሆነ ሲገልጽ ቢቆይም በተለያዩ አካባቢዎች በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችና እገታዎች አሁንም እንደቀጠሉ ናቸው። አድማጮች ከቢቢሲ አማርኛ ጋር ናቸው። አሁን ደግሞ የመሸጋገሪያ ዜናዎችን ኬኔዲ አባታ ያሰማናል።
2: ኢቦላ መጀመሪያ ከተገመተው በላይ በፍጥነት እየተሰራጨ ሊሆን እንደሚችል የዓለም ጤና ድርጅት ሐኪሞች አስጠነቀቁ። በዲሞክራቲክ ሪፐብሊክ ኮንጎ ዳግም የተቀሰቀሰው ኢቦላ በሀገሪቱ 131 ሰዎችን ሲገድል እስከ ማክሰኞ ድረስ 513 ሙማን መኖራቸው ተመዝግቧል። በኡጋንዳ ደግሞ የአንድ ሰው ሕይወት አልፏል። በኬንያ በነዳጅ ዋጋ ጭማሪ ምክንያት የተጠራው አድማ ከመንግስት ጋር ለመደራደር በመስማማት ተቋረጠ። እስከሚቀጥለው ማክሰኞ ድረስ አድማው የቆመው የትራንስፖርት ማህበራቱ ከመንግስት ጋር ለሚያደርጉት ድርድር አመቺ ሁኔታን ለመፍጠር ነው ብለዋል። ከአድማው ጋር ተያይዞ ቢያንስ 4 ሰዎች ሲገደሉ 30 ሰዎች ላይ ጉዳት መድረሱን እንዲሁም ከ700 በላይ ሰዎች መታሰራቸውን ባለስልጣናት አስታውቀዋል። ጋና ዜጎቿን ከደቡብ አፍሪካ የፊታችን ሐሙስ ልታስወጣ ነው። የጋና ፕሬዝዳንት ጆን ማሃማ በደቡብ አፍሪካውያን የጸረ ስደተኞች ሰልፍ መካሄዱን ተከትሎ ዜጎቻቸውን በአስቸኳይ ለማስወጣት ትዕዛዝ ማስተላለፋቸው ተነግሯል። ኢራን በጦርነቱ ለደረሰባት ውድመት ካሳ እንዲከፈላት እንዲሁም የአሜሪካ ወታደሮች እንዲወጡ የሚጠይቅ ሐሳብ አቀረበች። አዲሱ የሰላም እቅድ በሊባኖስ ውስጥ የሚካሄደውን ጨምሮ በሁሉም ግንባሮች የሚደረጉ ጦርነቶች እንዲቆሙ፣ በኢራን አቅራቢያ የሰፈሩ የአሜሪካ ወታደሮች እንዲወጡና በጦርነቱ ለደረሰባት ውድመት ካሳ እንዲከፈላት የሚጠይቅ መሆኑን የአገሪቱ መገናኛ ብዙሃን ዘግበዋል።
1: የኢትዮጵያ ዜጎችን ወደ የመንና ሌሎች አጎራባች አረብ ሀገሮች ሲያዘዋውሩ እንደነበር የተጠረጠሩ 60 የሚሆኑ የኢትዮጵያ ዜጎች በሁቲ ጦር አማካኝነት በቁጥጥር ስር ውለው ፍርድ ቤት መቅረባቸው ታወቀ። ተጠርጣሪዎቹ በቁጥጥር ስር የዋሉት ባለፈው ሳምንት እንደሆነና ከተጠርጣሪዎቹ መካከል ከፊሎቹ ሰሞኑን በኤደን ፍርድ ቤት መቅረባቸውን በየመን ለኢትዮጵያውያን የነጻ ጥብቅና አገልግሎት

0: በመስጠት የሚታወቁትና በሰናአ የህገወጥ ስደትና የሰዎች ዝውውር ማህበር ሊቀመንበር አቶ አነስ መሐመድ ለቢቢሲ ተናግረዋል። ህገወጥ የሰው አስተላላፊዎቹ በግል ማጎሪያ መጋዘኖችን አዘጋጅተው እዚያው አስራቸው ሲያሰቃዩአቸው የነበሩ ከ300 በላይ ኢትዮጵያውያን በሁቲ ጦር ነጻ መውጣታቸውን አቶ አነስ ጨምረው አስረድተዋል።
1: ጋራ ስር በሚገኝ ማጎሪያ መጋዘን ውስጥ ነው ኢትዮጵያ አይኑን አስረው ያሰቃዩ የነበረው። ከፊሎቹ ሰውነታቸው በእሳት የተለበለበ ነው። ይህም ህገወጥ አስተላላፊዎቹ ገንዘብ ለማግኘት ታጋቾችን ያሰቃዩበት የነበረ መንገድ ነው። ትልልቅ ደላሎች ናቸው በቁጥጥር ስር የዋሉት። እነዚህ ተጠርጣሪዎች ከጥቂት የየመን ዜጎች ውጪ ሁሉም ኢትዮጵያውያን ናቸው። የሁቲ ጦር ተጠርጣሪዎቹን በቁጥጥር ስር ለማዋል ባደረገው ጥረት የተገደሉ፣ ያመለጡና የቆሰሉም ይገኙበታል። ለጊዜው ያመለጡት በኋላ ላይ ተይዘው ታስረዋል። አንዳንዶቹ ሊያመልጡ ሲሉ ከአውሮፕላን ጣቢያ ሁሉ የተያዙ አሉበት። ተጠርጣሪዎቹ አሁን ታስረው የሚገኙት በአደንና ሸቧ እስር ቤቶች ነው።
0: በቁጥጥር ስር የዋሉት ደላሎችና ህገወጥ የሰው አስተላላፊዎች መሆናቸው የታወቀው እንዴት ነው ተብለው የተጠየቁት አቶ አነስ ይህንን ብለዋል።
1: ታጋቾቹ ምስክርነት ከመስጠታቸው ባሻገር አስተላላፊዎቹ ድርጊቱን አምነዋል። ብዙዎቹ በፎቶ ጭምር የሚታወቁ ናቸው። እነዚህ አስተላላፊዎች ከኢትዮጵያ ገጠር ቀበሌዎች ጀምሮ ኔትወርክ የዘረጉ ናቸው። በሶማሊያ፣ በጅቡቲ፣ በካይሮም በኩል ሰዎችን የሚያስተላልፉበት መስመር አላቸው። ድብደባና ማሰቃየት የሚጀምሩት ግን ስደተኞቹ ሶማሊያና ጅቡቲ ሲደርሱ ነው። የመን በመንግስት መዳከም የተነሳ ሁኔታው አመቺ ሆኖላቸዋል። የተወሰኑትን ስደተኞች ደግሞ በቦሳሶ በኩል ወደ ዱባይ ያስወጥተን ስራ እናስይዛቸዋለን እያሉ ከአገር ካስወጧቸው በኋላ ያሰቃዩአቸዋል። የተወሰኑት ላይ አስገድዶ መድፈርም ይፈጸማል። የአካል መጉደል የሚደርስባቸውም አሉ።
0: ይህንን ጉዳይ በተመለከተ ከገለልተኛ ወገንም ሆነ አካባቢውን ከሚቆጣጠሩት የሁቲ ኃይሎች ተጨማሪ መረጃ ማግኘት አልቻልንም። ሆኖም ግን በየመን በአረብኛ የሚታተሙት አይኑል ጋዳና ሂሚያር የተባሉ ጋዜጦች እንደ አውሮፓውያኑ በኤፕሪል 23 እትማቸው በየመን የአብያን ግዛት የደህንነት መስሪያ ቤት አህዋር በሚባል አካባቢ ዘመቻ ከፍቶ በርካታ የአፍሪካውያን ስደተኞች ማጎሪያዎችን ነጻ እንዳወጣና ህገወጥ አስተላላፊዎችንም በቁጥጥር ስር ማድረግ እንደቻለ ዘግቧል። አይኑል ጋዳ ጋዜጣ የአብያን ግዛት የደህንነት መስሪያ ቤት ኃላፊ ብርጋዴር ጀነራል አሊ ናስር አቡ ማሻል አልከምዚን ጠቅሶ እንደዘገበው አህዋር በሚባል ወረዳ ውስጥ በተደረገ ድንገተኛ ዘመቻ በርካታ ህገወጥ የሰው አስተላላፊዎችና በመጋዘን ውስጥ ታጉረው የነበሩ ሰዎች መገኘታቸውን ጠቅሷል። ብርጋዴር ጀነራል አሊ ናስር ለጋዜጣው እንደተናገሩት በዘመቻው ነጻ የወጡት ስደተኞች ይሰቃዩ የነበረው በራሳቸው ዜጎች መሆኑንም ተናግረዋል። ሆኖም ብርጋዴር ጀነራሉ ስደተኞችን እና ህገወጥ አስተላላፊዎቹን አፍሪካውያን ብሎ ከመጥቀስ ውጪ የየትኛው የአፍሪካ አገር ዜጎች እንደሆኑ አልጠቀሱም። በሚያዝያ 23 በተደረገው ዘመቻ 17 ከአፍሪካ ቀንድ የሆኑ ህገወጥ አስተላላፊዎች በቁጥጥር ስር መዋላቸውንና ለፍርድ እንደሚቀርቡም ጋዜጣው ኃላፊውን ጠቅሶ ዘግቧል። ሂሚያር የተሰኘው ጋዜጣ በበኩሉ ሻባዋ በተባለው ጠረፍ በርካታ ህገወጥ የሰው አስተላላፊዎች በቁጥጥር ስር መዋላቸውን በሚያዝያ 20 እትሙ የአካባቢውን ባለስልጣናት ጠቅሶ ዘግቧል። ይህ ጋዜጣም ቢሆን ተጠርጣሪዎቹ አፍሪካውያን እንደሆኑ ከመጥቀስ ባለፈ ኢትዮጵያዊ ስለመሆናቸው አልገለጸም። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማርኛ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የዛሬውን በዚሁ አበቃን። ነገ በሌሎች ዘገባዎች ጠብቁን። እስከዚያ በያላችሁበት መልካም ጊዜ ይሁንላችሁ።
2: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት

0: ጫህብ ጫንካ መወገር አለበት የሚለው ነው።
1: ገሬ ኡመተ ትግራይ ደራራ ሄዱ ሳጥልከና ይሮ ገባባ ከይሰቲ ገቴቲ ኡመተ ትግራይ ራቡሱ ቀብና ጀኑ ጀዱ ቀበነይ ሶቹ አጀራ
2: ማንጉዶ ባለት ኢልሞ ጎዳ ጡጦ ወሰኒ ጉድሰን
3: ያ ለከይ ሞት ያት ይላላ ይዲ መኪና ሲቴ ቢከን ኦሴ አፋን ዴይነን ናቲ ማጣቲያ ናራና ናይ ኦሶይኒ ቦይ ግዲን ፑዴ
2: ኬንያት ሙርሚካ የፊዮዲ ፍኖ ስፖርቲስ ቀምና ያዳ

ሰላም ሰላም ክብራት ሰማዕቲ መደብና ጀሚሩሎ ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ በለበዳ ሕማም ኢቦላ ናይ ዝሞቱ ሰባት ቁፅሪ 131 በፂሑ

0: እዚ ረኸብ ናዮ ኩነታት ንሒደት ሰሙናት ዝፀንሐን ብሰፊሕ ዝተላብዐን ለመድ እዩ። እቲ ሕማም ኣዝዩ ውሑስ ኣብ ዘይኮነን ብዙሕ ህዝቢ ዝንቀሳቐሰሉን ከባቢ ተኸሲቱ።
1: ዘይሕጋዊት ጃልባ መሪሒው ዓባይ ብሪጣንያ ዝኣተወ ኤርትራዊ ተኸሲሱ። መምሕዳር ትራምፕ ብዛዕባ ይፎ ከቃልዖም ዝጀመረ ምስጢራት እንታይ እዮም? ሓፀርቲ ዜናታት እውን ሒዝና ኣለና። ንዝቐፅሉ 15 ደቂቕ ምሳኹም ዝፀንሕ ዓወት ገብረ እግዚኣብሔር እዩ።

0: ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ብለበዳ ሕማም ኢቦላ ናይ ዝሞቱ ሰባት ቁፅሪ 131 በፂሑ። እቲ ቫይረስ ናብ ካልኦት ሓደሽቲ ከባቢታት ዝተላበዐ እንትኾን ኣሜሪካዊ ሓኪም በቲ ቫይረስ ተለኺፉሎ ላይን ጽጋብ ተወሳኺ ኣለዎ።
1: ሰመዚ ዲሞክራሲያዊት ሪፐብሊክ ኮንጎ ዛጊድ 531 ሰባት ብቫይረስ ኢቦላ ከም ዝተለኸፈ ፍሊጦም። ኣብቲ ሃገር ኣብ ግዛኣት ኢቱሪ ኣብ ሰሜናዊ ቡቴምቦን ከተማ ጎማን ከባቢኡን በዚ ቫይረስ ዝተለኸፉ ሰባት ምርካቦም ሻቅሎት ሓይሉሎም። ውድብ ጥዕና ዓለም ነዚ ካብ ቫይረስ ባንዲ ቡግዮ ዝብገስ እዚ ተራእዩ ዘሎ ዓሌት ኢቦላ ዓለማዊ ህፁፅ ሓደጋ ብምባል ኣዊጅሎም። ኣብ ምብራቃዊ ክፋል ዲሞክራሲያዊት ሪፐብሊክ ኮንጎ ማእኸል ጻዕርታት ረድኤት ኣብ ዝኾነት ቡንያ ንትርከብ ተወካሊት ውድብ ጥዕና ዓለም ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ዶክተር ኣንስ ኣንስያ ብዛዕባ ኣብቲ ሃገር ዘሎ ኩነታት ሓቲትናያ።
2: እቲ ዝረኸብናዮ ኩነታት ንሒደት ሰሙናት ዝፀንሐን ብሰፊሕ ዝተላብዐን ለመዳዩ ሕለማ እቲ ሕማም ኣዝዩ ውሑስ ኣብ ዘይኮነን ብዙሕ ህዝቢ ዝንቀሳቀሰሉን ከባቢ እዩ ተኸሲቱ። ስለዚ ናብኡ ምኻድ ኣፀጋሚ እዩ። ሰራሕተኛታትና ናብቲ ከባቢ ኣብ ዝኸድሉ ንርእሶም ንልዑል ሓደጋ ይቃልዑ። እቲ ካልእ ዝተቃልዐ ከባቢ ድማ ካብ ከተማ ቡንያ ብቀረባ ርሕቀት ዝርከብ እዩ። ስለዚ እቲ ሕማም ናብ ከተማ ስለ ዝኣተወ ኣብ ከተማ ዝናብዑን መጠን ኣዝዩ ቅልጡፍ ክኸውን ይኽእል እዩ። መርመራ ኣብ ዝጀመርናሉ ኣብ ደቡባዊ ክፋል ሰሜናዊ ኪቭ እውን ተወሳኽቲ መልከፍቲ ከም ዘለዉ ንሰማዕ ኣለና። ክልተ በቲ ቫይረስ ዝተለኽፉ ደብ ኣቋሪፆም ናብ ዩጋንዳ ከይዶም። ስለዚ ብዛዕባ ዝለበዳ ዝያዳ መርመራ ብዘካየድና እቲ ሕማም ካብ ደብ ሰጊሩ ናብ ካልኦት ግዛኣታት እውን ከም ዝተላብዒና ንርዳእ። ከም ኢቱሪ ዝኣመሰላ ግዛኣታት ደቡብ ኪቡ ንብዙሕ ዓመታት ብሰብኣዊ ቅልውላው ዝተሓሰየ እዩ። ኣብ ደቡብ ኪቡ ዘሎ ቅልውላው ካብ ዝሓለፈ ዓመት ጥሪ ጀሚሩ ብዕልዋ ስልጣን ዝሓዙ ሰብ መዚ ነታ ከተማ ካብ ዝቆፃፀሩ ነዘን ዝያዳ ተጋዲዱ ይርከብ። ሕዚ ድማ ኣብ ደቡብ ሩዋንዳ እውን በቲ ሕማም ዝተለኽፉ ሰባት ተረኺቦም ኣለዉ።
1: ምስ ማእኸል ምክልኻልን ምቁፅፃርን ሕማማት ኮንጎ ሲዲሲ ዝሰርሕ ዝነበረ ኣሜሪካዊ ሓኪም እውን በቲ ቫይረስ ከም ዝተለኸፉ ካብ ዝተረጋገፁ ሰባት ሓደ እዩ። እቲ ዶክተር ንሕክምና ናብ ጀርመን ከም ዝውሰድ ሲቢኤስ ፀብፂብሎም። ዶክተር ኣንስ ኣንስያ ነቲ ለበዳ ኣብ ምግታ ኣብ ዝገብርዎም ርብራባት ዘጋጥምዎም ብድሆታት ክትገልፅ ንከላ ድማ ዝስዕብ ትብል።
2: ብርግፅ ፀገም ውሑስ ዘይምዃን ኣሎ። ምንቅስቃስ ህዝቢ ኣሎ። ኣብ ዝተጨናነቁን ልዑል ብዝ ህዝቢ ኣብ ዘለዎ ከባቢታት ምንቅስቃሳት ሰባት ንምድንጓይ ወይ ንምግታእ ክንፍትን ኣለና። እዚ ቫይረስ ባንዲ ቡግዮ ዓሌት ኢቦላ ሕክምና ኮነ ክታበት የብሉን። ስለዚ እቲ ምልባዕ ንምንካይ ኮነ ንምግታእ ምስ ህዝቢ እቲ ከባቢ ተቀራሪብና ክንሰርሕ ኣለና። ከምኡውን ትኽክለኛ ጥንቃቐታት ከም ዝገብሩ ክነረጋግፅ ኣለና። ንኣብነት ምልክታት እቲ ሕማም ዝተራእዮም ሰባት ብቅልጡፍ ናብ ሕክምና ክኸዱ ይግባእ። ከምኡውን ኣብ ዝሓለፉ መዓልትታት ምስ መን ከም ዝተራኸቡ ዝርዝር ሓበሬታ ክህቡ ኣለዎም። ንሕና ድማ ነቶም ሰባት ደሊና ንከታተሎም። እዚ ድማ ምልክታት ምስ ዝርኣዩ እቲ ሕማም ንኸይመሓላልፉ ይሕግዝ። ካብዚ ብተወሳኺ ድሕነቱ ዝተሓለወ ክብሪ ዘለዎ ቀብሪ እንብሎ ስርዓት ቀብሪ ክነተግብር ኣለና። ብዙሕ ግን ኣብዚ እውን ዘጋጥም እዩ፣ ሓደ ሰብ ሓሚሙ ይመውት፣ ካብኡ ስድሩ ኩሎም ንቀብሪ ይእከቡ። እዚኦም ኣጋጣሚታት ንእሽተይ መእከብ ህዝቢ ይኾኑ። ሓደ ሓደኦም ኣቐዲሞም በቲ ሕማም ዝተተሓዙ ስለ ዝኾኑ እቲ ሕማም ናብ ብዙሕ ሰብ የመሓላልፉ። ካብቲ ማሕበረሰብ ብዙሕ ተሳትፎ ኢና ንደሊ። ኣብ ተመሳሳሊ ግዜ ሓደሽቲ መልከፍትታት ብንቕሓት ክንደሊ ኣለና። ዝተለኽፈ ሰብ ናብ ፍሉይ መወሸብን